ለፊት ለመት ይመት ሰዲት ለመት ተዘሶ ሹክደክስ ምንም ይችላል የካራባን ጉዳሽ ነስ ሽር ሞሪታኒያ ወይ ለአሁን በሽ ገዚ ራዲያ ከዋህ